የሰላምታ ላድርስ ለዓለም ጌታ ለምድር ለሰማይ ንጉስ ስላሴዎች ሰውን እንፍጠር ብለው ተነሳስ አልቀረምና ወዲያው በመልካችን እንደ አምሳላችን አርገን እንፍጠር አንድነት ሆነን ሰውን ወዲያውንም አዳም ሆነን ፈጠሩ በሕግ ሆነው ትዕዛዝ ጠብቀው ሊኖሩ በዚህ አይነት በተርላ ገነት ሲኖሩ ተሳሳቱ ተለወጠና ነገሩ ነገር ግን ከጥቂት ዓመታት በኋላ ተታለው ሞኞቹንና ተላላ በባብ ተንኮል በኃጢአት ቀንበር ወድቀው ተዋረዱ እፀ በለስን በልተው እንዳትበሉ የተባሉትን እንጨት ወርተው በሉ የጥፋት ፍሬ ቅንጣት ሲፈጥራቸው አዳም ሆነን ከጥንት እንዲያውቁለት ሰርቶ ነበረ ስራት እንዳትበሉ የእፀ በለሲቱን ፍሬ ትእዛዜን አስተነቀቁኝ ነግሬ እንዳትነኩ የእፀ በለስን ቅንጣት ነገርኳቸው ገና አስቀድሞ ከጥንት እነሱ ግን በባብ ተንኮል ተታለው ቀጥፎ በሉ የጌታን ትእዛዝ አቃለው እሷን በልተው አምላክ የሆኑ መስሏቸው ተታለሉ ጥፋት ሆነና ስራቸው በዚህ ጊዜ በኃጢአት ቀንበር ወድቀው ተባረሩ ከገነት ተድላ ወዲያው እየኖሩ እጅግ በጣም ተዋርደው አሳለፉ ብዙ ዘመናት ተሰደው ተገፈፉ ጸጋ እግዚአብሔርንም አጡ ለዘመናት አይቀጡ ቅጣት ተቀጡ ተሳስተው እንባ ፈሰሱ ወድቀው ዳግመኛም ደም አለቀሱ ወዲያው በሶስተኛው እያለቀሱ ባክነው ተጨነቁ እጅግ በጣሙን አዝነው አዳምም ከገነት ተድላ ተባሮ ይኖር ነበር እያለቀሰ አምርሮ እግዚአብሔርም መራር እንባውን አየና ተስፋ ሰጠው አድንሃለሁ አለህና አዳም አዳም አይዞ ጠብቀኝ መጣለሁ ከልጅ ልጅህ መጥቼ እስጋ ለብሳለሁ ተወልጄ ከድንግሊቱ ልጅህ እመጣና አድንሃለሁ አይዞህ ጀርባዬንም ለገራፊዎች ሰጥቼ ጊዜው ሲደርስ አድንሃለሁ መጥቼ ተሰቅዬ በቀራንዮ ተራራ ተቀብዬ እጅግ አስፈሪ መከራ ትድናለህ አይዞ በተስፋ ተጽናና የአምላክ ቃል ከቶ አይሻርምና የሰው ልጆች በኃጢአት መርገም ሲኖሩ ሲሰቃዩ ለብዙ ዘመን ነበሩ በአዳም በደል ፍጥረቱ ሁሉ ተግዞ ይኖር ነበር አንገቱን ደፍቶ ተክዞ ጌታም አይቶ የአዳምን ሐዘን ጭንቀት ተናገረ የሕይወት ማዕዳን ትንቢት 5500 ዘመን ሲፈጸም ተወለደና መድህን በትንቢቱ የነገረውን አስታውሶ በመስቀል ላይ መድኃኒት ደሙን አፍስሶ በችንካር ቅዱስ ሥጋውንም ቆርሶ የአዳምን ዘር ገነት አገባው መልሶ